0: تعداونا.
1: لين بون؟
2: تعال.
1: ايه. تلك وضع لايك فيرست لايك. تلك صار بون لايك. ندوهم كنت دروي من دنا بروت يعني. فلقى ولا جرب دينور. سلام فكر دينا دنيا. ولا جيم كبر دينور فلقى له. ونا جدنا نكس فلقى له. فونا جدنا مرا فلقى له. ونا جدنا دناو فلقى له. ونا لو لا جيم يجب عنا. ሁላችንም እውነትን እናውቅ ይገባል፣ እንከተል ይገባል፣ ይገባል ይገባል፣ እንረዳ ይገባል። እውነት ብቻ ነው፣ ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ላሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ። ታጋሹ አቡሽ አይሰራ ደግሞ